ባ ሚሁነተካ ናዓም ሱፊ ለቪ ረስከላንጊ ኤይትየ ባ ሚሁም ኤይን ባይተክቸ ሰባሩዌ አዲ ኤይም ባይተክቲ ኬውመተከይ